ሁሉም ኖራል አፈር ተሸካሚ ነው ከታገረሙቱ በሉናንተም ሂዱን እኛም ወደዚያው ነው ከታገረሙቱ በሉናንተም ሂዱን እኛም ወደዚያው ነው ወትሮ መንገደኛን ፊትና ኋላ ነው ከታገረሙቱ ለሳሪው ለመስጠት አፈሩን ይዣለው ከታገረሙቱ ለሳሪው ለመስጠት አፈሩን ይዣለው ገላፈር መሆኑን ተረድቻለሁ ከታገረሙቱ እኔስ ፈራድ ቢሉኝ ሞት በደለኛ ነው ከታገረሙቱ እኔስ ፈራድ ቢሉኝ ሞት በደለኛ ነው አንድ ሰው ለምስል ቢቀምስ ነው ከታገረሙቱ ሞት ይቀር ይላሉን ሞት ይቀር አልወድም ከታገረሙቱ ሞት ይቀር ይላሉን ሞት ይቀር አልወድም ድንጋዩም አፈሩም ድንጋዩም ከሰው ፊት አይከብድም ከታገረሙቱ ያጅ ተሳፋሪን ሰዎች ከሆናችሁ ከታገረሙቱ ያጅ ተሳፋሪን ሰዎች ከሆናችሁ አረ ለመቼው ቀን ቤት ትሰራላችሁ ከታገረሙቱ ረገጡኝ ብለህ ምድር አትቆጣን ከታገረሙቱ ረገጡኝ ብለህ ምድር አትቆጣን።

ዲያቆናት ቀሳውስት ደብተሮች በሙሉን ከቷ ገረመቱ ዲያቆናት ቀሳውስት ደብተሮች በሙሉን ለመቀደስሉን መካን ይወጣሉን ከቷ ገረመቱ ከቷ ገረመቱን ምንም ቢታክቱን